ዘበላ እዛ ዋፊቴም ጅጌ ኮቻልኩ መንከን ኪከቸዋል ነው የዲድ ጀነራል ጌን ኮይ ከምቸኪ መንከን ኪከቸዋል ነው ምግተ ጀርሲ ሲትነ ፍትከን ነው ኮመጊ ኮመን ግን ኩና አትኪ መንከን ከንኪ ቻርኖ ምኪ ሲገመጥ አትኪ ከምጊ አቀደ ጎምጀት ሸገው ነገ ክሪሲ ሆይ ከንጊ ያ ዋ ከልክልክ ከንም ትትነ ጊተን ነው አገደ ሳውሊ ትከን ነው ምጨኪ ተቹቅም ነው ተፕሮግራም ኪቅን ሲኒኪ ይ ኮማሲኪ ወላሰን ምጨኪ ያሰንም ቻውለ ከትነ ምንቴገ ከቀን ኦክሲጅን ተገፊ ድከን ነው ተፕሮግራም ይገጥም አንዋል ክደም ተገሰን የፕሮግራም ተሲገማ ከመን ካንኪ ከቻን ግተ ክሊክም ኮይካ ያ ኦ ቢሎንግ ሰገኒ ተን ክሲ ቢሎንግ ሰኪካ ፕሮግራም ያለትልን ጀከ ጊጋ ክን ነዋከ ያ ኦ ዴቪኪ ቢሎንግ ሰም ዶም ጃጊያ ክን አጊታ ዋ ትዋገኒ ተጊታ ኦ ተንገገኒ ተቲን ጊያ ክሊ ቢሎንግ ሰቲጋ ጊያ ሎንግ ሰቆ wa kum tetanka giga kingo mta program atuki kum teki yakango mta program kitang siniki yikomasi taula singi chomchak kan kontat ngwa tefitaki ko